ፊልም ሲከተ ነተና ተከለም ማንዳኪኒ አከዝበኒ ኢንፋል ደሹ ቶንጋን ቶንጋን በማኒፑሪ ማተሚሰይከያ ሰክፒዱና አከዝበኒ ኢንፋልጊ ማተሚሰይ ፖከይዳ ማተሚሰይ ማራንካይን ለይዘሪ ተከለም ማንዳኪኒ ሰሰክፒስኒ ሰክፓ ለይሌን በሱ ሄይተቢ አይና ᱟᱥᱩᱱᱟ ᱥᱮᱦᱩ ᱵᱮᱥᱮᱭ ᱨᱟᱡᱤᱱᱤ ᱠᱚᱠᱚᱢ ᱥᱮᱨᱮᱧ ᱵᱮᱥᱮᱭ ᱥᱤ ᱢᱮᱭᱟᱢ ᱜᱮᱫᱟᱢ ᱠᱷᱩᱫᱩᱞ ᱛᱟᱢ ᱡᱟᱹᱨᱤ ᱫᱟᱢᱤᱱᱟᱥᱤ